0: 한 오른 아가르 보보다 이제니 김흘제히 돌이리진 야가힘했댄다. 울그레로 와시라 돌인 뜻 증상과 바르군을 뜨거딘 다이슬 여우귀 은흠 야무로 와시라 월든 이젠 고이질제가 시샤월든 알업 타들히둘 틀느흠질 앞지르 임익 훈두우르기 여우 어벅드네 벅그린 홈무세헌 임나사르 바틀제가 은우르기 홀리여와 그분 울그리 은달 이름을 내가 올라질에 답득이마 앙하 쉔송한의 텐복인 아르분 고릅두갈 어네 들지르 하브린 고릅은 사리구이 바르꾼 해도 시샤구른 샤왕 뉴허궁 훌신의여 오래왓 중요해 중 칠구른 덕들봐
1: Эрхэм хүндэтгэл сонсогчдоо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын Алтан хором тусгай нэвтрүүлгийн энэ удааны дугаар энэ төхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Одхон Хөвчин. Хүлэн сонссон та бүхэндөө баярлалаа. Та бүхэн залгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.